የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የካቶሊክ ዩኒቨርሲቲዎች ተማሪዎችን ወደ ክርስቶስ መምራት አለባቸው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጽብት ይፋ ማድረጓ መገለጹን የሚያመለክት ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኤልጊዮርጊስ ከባልደረባይ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሁለተኛው የቫቲካን ጉባኤ ሰነዶች አጠቃላይ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሰረት ቅዱስነታቸው በግንቦት 26 2018 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዮም በአማርኛው ስለ ቤተክርስቲያን ሥርዓተ አምልኮ ወይም ሊቱርጊያ የሚያወሳ ሰነድ ነው። በተሰኘው የሃይማኖት ሕግጋት ሰነድ አብይ አርዕስት ላይ ተንተርሰው ሥርዓት መግለጫ ውከላ በተሰኘ ንዑስ አርዕስት ላይ ያተኮረ የጠቅላላ ትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የአምልኮ ሥርዓቱ ወደ አስፈላጊው ነገር ይመልሰናል ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ወደ እናንተ አድማጮቻችን ከማድረሳችን በፊት በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን። Thank you.

ወደሚሄዱበት መንደር ቀረቡ። እርሱም አልፎ የሚሄድ መሰለ። እነርሱ ግን እኛ ጋር እደር፣ እየመሸ ነው፣ ቀኑም እያለቀ ነውና ሲሉ አጥብቀው ለመኑት። እርሱም ከእነርሱ ጋር ሊያድር ገባ። ከእነርሱም ጋር በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ዐይናቸውም ተከፈተና አወቁት፣ እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሳለን ሲያናግረንና መጻሕፍትንም ሲያስረዳን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። አስራ አንዱንና ከእነርሱ ጋር የነበሩትንም በአንድነት ተሰብስበው አገኟቸው። እነርሱም ጌታ በእርግጥ ተነስቷል፣ ለስምዖንም ታይቷል ይሉ ነበር። የሉቃስ ወንጌል ምዕራፍ 24 ከቁጥር 28 እስከ 34 ላይ እንደ ተጠቀሰው። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

0: Cari fratelli e sorelle, buongiorno, benvenuti!
1: ውድ ወንድሞቼና እህቶቼ ከሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነው በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዮም ስለ ቤተ ክርስቲያን ሥርዓተ አምልኮ ሊቱርጊያ የሚያወሳ ሰነድ ነው። በዚህ ሰነድ ላይ የጀንበርነውን የጠቅላላይ ትምህርተ ክርስቶስ አስተምሮ ዛሬ በመቀጠል እንደ ሥርዓት መገለጫ ውከላ ባሉ አንዳንድ የቅዱስ አምልኮ ሥርዓቶች ላይ ለማሰላሰል ቆም ብለን እናሰላስላለን። ሁለተኛው የቫቲካን ጉባኤ ስለ ቤተ ክርስቲያን ሥርዓተ አምልኮ ሊቱርጊያ ንቅናቄ ጠቃሚ ሥራን በመጠቀም በጥንታዊቷ ቤተ ክርስቲያን ንቃተ ሕሊናና በአባቶች ትምህርት ውስጥ በጣም ሕያው እውነት እንደገና እንድናገኝ ረድቶናል። የክርስቲያን ሥርዓተ አምልኮ ሥርዓቶች የቅዱሳት ምስጢራት ውጫዊ መገለጫ የዘፈቀደ ስነ ሥርዓቶች ስብስብ አይደሉም። ነገር ግን መለኮታዊ ስጦታ የሚያደርሰን የቤተ ክርስቲያን አገናኝ ምስጢራት ናቸው። በዚህ ምክንያት የሁለተኛው የቫቲካን ጉባኤ በአምልኮ ሥርዓቶችና በጸሎት አማካኝነት በአምልኮ ሥርዓቶች ውስጥ የሚፈጸመውን ምስጢራዊ እምነት እንድንረዳ ይጋብዘናል። ሥርዓቱ የአምልኮ ሥርዓቱን ቅርጽ ይቀርጻልና በሱ አማካኝነት በሕይወታችን ውስጥ መንፈሳዊ ስሜታዊነትን ይፈጥራል። ይህም በኢየሱስ ክርስቶስ በኩል የእግዚአብሔርን መገኘት እንድናጣጥም ያስችለናል። ይህ የሚሆነው እንግዳ ሆነን ወይም ዝም ብለን ተመልካቾች ሆነን በአምልኮ ሥርዓቱ ባንቀጥልም፣ ነገር ግን በሙሉ ሰውነታችን ወይም አካላችን፣ አእምሮአችንና ልቦናችን በዚህ ውስጥ በተሳተፍነው ውጤት ሊያስገኝልን የሚችለው። በዚህም ምክንያት የእግዚአብሔርን ቃል ለማዳመጥ፣ ለማመስገንና ለማምለክ የወንድማማችነትን መንፈስን ለመካፈልና በቤተ ክርስቲያን ውስጥ ኅብረት ለመፍጠር ተፈጥረናል። በአንድ እምነት የተሳሰርን ባለብዙ ገጽታ ጉባኤ መሆናችንን እንገነዘባለን። ሥርዓቱ በግልጽ በተገለጹ የምልክቶችና የጸሎት ቅድመ ተከተል ውስጥ ያሳትፈናል። ይህም አንዳንድ ጊዜ ከግለሰባዊ ሥራ ተነሳሽነት ዝንባሌያችን ጋር ሊጋጭ ይችላል። አመክንዮው ግን ነጻነትን በጽንሰ ሐሳቦቹ ውስጥ መጠቀም አይደለም። በተቃራኒው በዜማዎቹ ታላቅ ንጽህና ስነ ሥርዓቱ የጭንቀት እንቅስቃሴን ያቋርጣል፣ ወደ አስፈላጊ ነገር ይመልሰናል። በዚህም ምክንያት በምርታማ ስሌቶችና በሌላ የጊዜና የቦታ ተመክሮ የማይመራ ሌላ የድርጊት ገጽታን እናገኛለን። በአምልኮ ሥርዓቱ ውስጥ የልግስና መክንዮን እናገኛለን። ቆም ብለን ስንመለከት ልብ የሚያድስ ነገር እናገኛለን። መለኮታዊ ጸጋን እንዳለን እንገነዘባለን። መንፈስ ቅዱስ በሚኖርበት ስልተ ምት ውስጥ መኖርን እንማራለን። የአምልኮ ሥርዓቱ ሰዋሰው ከአምልኮ ሥርዓቱ ጋር በሚስማማ ምልክቶችና መገለጫዎች የተሸመነ ነው። በዚህ ውስጥ የሁለተኛው የቫቲካን ጉባኤ እንደሚለው የሰው ልጅ መቀደስ በሚታዩበት ምልክቶች ይገለጻልና ለእያንዳንዳቸው በሚስማማ መንገድ ይከናወናል ይለናል። የካቶሊክ ቤተ ክርስቲያን የትምህርተ ክርስቶስ አስተምሮ የእነዚህን ምልክቶች ዋጋ ይዳስሳል። በፍጥረት ሥራና በሰው ልጅ ባህል ውስጥ ያላቸው ጠቀሜታ በብሉይ ኪዳን ክስተቶች ውስጥ ግልጽ ሆኖ በክርስቶስ ማንነትና ሥራ ሙሉ በሙሉ ይገለጣል ይለናል። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ አስተምሮ ቁጥር 1145 ላይ እንደተገለጸው የውሃ ምልክት ምሳሌያዊ ነው። ከፍጥረት አመጣት እስከ ጎርፍ፣ ከቀይ ባህር መሻገር እስከ ዮርዳኖስ ከክርስቶስ ጎን የሚፈሰውና በሞቱና በትንሣኤ ውስጥ የመጥለቅ የቅዱሳት ምስጢራት ምልክት እስከሆነ ውሃ ድረስ ማለት ነው። ምልክትና መገለጫ ብዙውን ጊዜ በተመሳሳይ መልኩ ጥቅም ላይ የሚውሉ ቃላት ናቸው። እንደ እውነቱ ከሆነ ምልክት ምሳሌያዊ የሚሆነው አንድን ሐሳብ ብቻ ሳይሆን ወደ ሙሉ የትርጉምና የእሴቶች ሥርዓት ለማመልከት ሲችል ብቻ ነው። ስለዚህ ለምሳሌ በተባረከ ውሃ ወይም ጸበል ስንረጭ፣ በጥምቀት ወቅት ስለተቀበልነው ስጦታና በክርስቶስ ውስጥ ላለው አዲስ ሕይወት ያለን ቁርጠኝነት፣ ያለን ግንዛቤ እንደገና ይነቃቃል። በሁለተኛ ደረጃ ምልክቶች በመሠረታዊነት ተግባራዊ ባሕሪ አላቸው። ይህም በመጀመሪያ ደረጃ ተግባራት ናቸው። ቀላልና የተለመዱ እንደ ተንበርክኮ ሰላምታ መስጠት ወይም እንደ እያንዳንዱ ቅዱሳት ምስጢራት አካል ተግባራት ያሉ የበለጠ ተፈላጊዎች ናቸው። ከሁሉም በላይ ምልክቶች ልዩ የሆነ አፈጻጸምና ለውጥ የሚያመጣ ገጽታ አላቸው፣ ወደ ሚያዋህዳቸው ቁሳዊ አካልና ከእነርሱ ጋር ለሚገኙት የሚሆነው ስሜት ይፈጥራሉ። ልብንና አእምሮን የሚነኩና ትክክለኛ የቤተ ክርስቲያን ግንኙነቶችን ያነሳሳሉ። በላቲን ቋንቋ ደዚደሪዮ ደዚደራርቪ በአማርኛው ምኞትና ፍቅር ነበር በተሰኘው በሐዋርያው መልእክታቸው ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በሮማኖ ጋርዲያን የተሰጡትን መግለጫ ሲያስተጋቡ የአምልኮ ሥርዓት የመጀመሪያው ተግባር ሰው እንደገና ምልክቶችን የማንበብ ችሎታ እንዲኖረው ማድረግ ነው ሲሉ ተናግረው እንደነበረ ይታወሳል። የአምልኮ ሥርዓቶቻችንን ውበት በማዳበርና በእውነተኛ ምስጢራዊነት በመሳተፍ በጥንቃቄና ያለ አድሎ በአምልኮ ሥርዓቶች እንድንማር መፍቀድ አለብን። ሕያውና ቅናተኛ የአምልኮ ሥርዓት ልምድ ከተገቢው ምስጢራዊ የትምህርተ ክርስቶስ አስተምሮ ጋር አብሮ ከእግዚአብሔር ጋር ለመገናኘት ያለንን ሁሉ ግልጽነት እንደገና ለማንቃት የሚያስችል ምርጡ ምንጭ ነው። ይህም በሥጋዊ አምልኮ ውስጥ ሊከሰት የሚችለው ሙሉውን ሰው መንፈስ ነፍስና አካልን በማሳተፍ ብቻ ነው ይለናል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንደተገለጸው።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግንቦት 26 2018 ዓ ም በቫቲካን በሚገኘው በጳውሎስ 6ኛ የስብሰባ አዳራሽ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ተምረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ዩኒቨርሲቲዎች ተማሪዎችን ወደ ክርስቶስ መምራት አለባቸው ማለታቸው ተገለጸ። የአሜሪካን የካቶሊክ ኮሌጅ ፕሬዝዳንቶችና ካህናት በቫቲካን ተቀብለው ሲያነጋግሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ትምህርት ቤቶች የመማር ፍቅርን ብቻ ሳይሆን ለክርስቶስ እውነት ጥልቅ ፍቅርንም ማዳበር እንዳለባቸው አክለው ገልጸዋል። ይህ ከሌለ ተማሪዎች እውነትን ለመለየትና ሕይወታቸውን በዚሁ መሠረት ለመቅረጽ ብዙም ዝግጁ እንደማይሆኑ አሳስበዋል። የካቶሊክ ትምህርት ቤቶች በተማሪዎች ውስጥ ለእውነት እውነተኛ ፍቅርን እና ምሁራዊ እውነትን ብቻ ሳይሆን ክርስቶስ ራሱ የሆነውን እውነት የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደተጠቀሰው እንዲያውቁ ሰዎች እውነትን ለማወቅና ሕይወትን በዚሁ መሠረት ለማላመድ የሚያስፈልገውን ጥረት ለማድረግ ፍቃደኛ እንዲሆኑ ማድረግ ተገቢ ነው ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጠዋት ግንቦት 26 2018 ዓ.ም ተመረጠ በሮም እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም ተመረጠ ትምህርታዊ ጉባኤ ላይ ከዩናይትድ ስቴትስ የተውጣጡ የካቶሊክ ኮሌጅና ዩኒቨርሲቲዎች ማህበር ልዑካን ቡድን ባነጋገሩበት ወቅት ይህን ነጥብ ገልጸዋል። ቅዱስ አባታችን የካቶሊክ ተቋማት የተጠሩትና የክርስትና ራይ እያንዳንዱን ስነ ስርዓት እና እያንዳንዱን መስተጋብር የሚሸፍን ሕያው አከባቢ እንዲሆኑ ነው ማለታቸውም ተገልጿል። በዩኒቨርሲቲዎች ፕሬዝዳንቶችና ዳይሬክተሮችን በማበረታታት እንደ እውነተኛ የክርስቶስ ደቀ መዛሙርት የእናንተ እውነተኛ ሕያው ወንጌልን በማስተላለፍ ረገድ በርግጥ ይረዳል። ይህም በአደራ የተሰጧቸውን ሰዎች ጌታን በእውነት እንዲያገኙና እውነት ብቻ ሊሰጥ የሚችለውን አንድነት ያለው ራይ በካቶሊክ እምነት ውስጥ እንዲያገኙ እንድትረዱ ይጋብዛቸዋል ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳቱ ልባቸው በእውነት ውበትና በእግዚአብሔር በተፈጠረና በክርስቶስ በተዋጀ ሰው ልጅ ግርማ የበለጠ እንዲማረክ ያላቸውን ምኞት ገልጸዋል። ርዕሰ ሊቃነ ጳጳሳቱ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 25 በታተመው ማግኒፊካ ሂውማኒታስ የሰውን ልጅ በአርቲፊሻል ኢንተለጀንስ ዘመን ለመጠበቅ በሚለው ጳጳሳዊ መልእክት መሠረት በዛሬው ዓለም የካቶሊክ ትምህርት ወሳኝ ጠቀሜታን በተመለከተ ለአስተማሪዎቹ ሐሳብ አካፍለዋል። በመጀመሪያ የትምህርት ዓለም በአሁኑ ጊዜ እየጨመረ የመጣው የእውቀት መከፋፈል እየገጠመው መሆኑን አውስተዋል። በአንድ የተወሰነ የጥናት መስክ ባለሙያ የሆኑ ሰዎችን ማግኘት ቀላል ቢሆንም ከእነዚህ ግለሰቦች ውስጥ ብዙዎቹ በሕይወታቸው ውስጥ አቅጣጫ ለማግኘት ይታገላሉና ብዙውን ጊዜ የተለያዩ የእውነት ዘርፎች ብቻ ሳይሆን የሕይወት የተለያየ ገጽታዎችና የሰው ልብ ውስጣዊ ምኞት አንድ ለማድረግ የሚያስችል ዓለም አቀፍ የእውነት አራይ የላቸውም ብለዋል። የካቶሊክ ትምህርት በዚህ ረገድ የሚጫወተው ሚና ልዩ ነው ሲሉ አክለው ገልጸዋል። ቅዱስ አባታችን ወጣት ወንዶችና ሴቶች በኮሌጅና ዩኒቨርሲቲዎች የሚማሩት የተወሰነ ዲግሪ ለማግኘት እንደሆነ ተገንዝበዋል። ብዙውን ጊዜ ወደፊት በሚመጡ የሥራ አመለካከቶች ተነሳስተው ስለዚህ አስተማሪዎች እውነትን መፈለግ መውደድ የሕይወትን ትርጉም ማሰላሰልና የእያንዳንዱን ሰው ክብር መገንዘብ እንዲችሉ የእውቀትን ፍላጎት የመምራት ክቡር ተግባራቸውን እንዲቀጥሉ አበረታተዋል። ርዕሰ ሊቃነ ጳጳሳቱ ይህ ቀላል ሥራ አይደለም ብለው አምነዋል። ነገር ግን ተማሪዎች ለክርስቶስ ለትምህርት ግንኙነታቸውና ሕይወታቸው ለመኖር ያላቸውን ፍቅር እንዲያገኙ መርዳት አስፈላጊ ነው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ የቅርብ ጊዜ የቴክኖሎጂ ግስጋሴዎች ለትምህርት ዓለም በርካታ ተግዳሮቶችን እንዴት እንደሚፈጥሩ አጽንኦት ሰጥተው ተናግረዋል። በዚህ ረገድ የአርቲፊሻል ኢንተለጀንስ በብዛት መጠቀም የተማሪዎችን ሥራ ለመገምገም አስቸጋሪ ያደርገዋል። ይህም አስተማሪዎች እንዲንከባከቧቸው በአደራ የተሰጧቸውን ሰዎች የተቀናጀ የሰው ልጅ እድገት ለማረጋገጥ ዘዴዎቻቸውን በፈጠራ ተግባራት እንዲያስተካክሉ ይጠይቃል። ይህ ለመምህራን የበለጠ ሥራ ቢጠይቅም በዚህ መልኩ ለወደፊት ትውልዶች ትምህርት በልግስና መዋል ንዋይ ፈሰስ ማድረግ ፍቃደኛ መሆን አለብን ብለዋል። ወጣት ወንዶችና ሴቶች በአዳዲስ ቴክኖሎጂዎች አውንታዊ በሆነ መልኩ መሳተፍ መማር በተመሳሳይ ጊዜ ያስፈልጋል ሲሉ አጽንኦት ሰጥተው የተናገሩ ሲሆን እግዚአብሔር የሰጣቸውን ክህሎቶችና ችሎታዎች የማመዛዘን በጥልቀት የማሰብና ዕውቀትን በትውስታ ላይ የማዋል ችሎታቸውን በማዳበር በዚህም የሚመጣውን ዓለም በኃላፊነት ስሜት እንዲቀርጹ ያዘጋጃቸዋል ብለዋል። ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ አክለው እንደገለጹት ከሆነ አስተማሪዎች የቤተ ክርስቲያኗን የወንጌላዊነት ተልእኮ መወጣታቸውን ሲቀጥሉ ተማሪዎች በቤተ ክርስቲያናችሁ ውስጥ ሁልጊዜ ለቤተ ክርስቲያኗ በአደራ የተሰጠውን ጤናማ አስተምሮ ማግኘት እንደሚችሉ፣ ይህም ለሕይወታቸው ብቻ ሳይሆን ለአገሪቱ የወደፊት ዕጣ ፈንታ እውነተኛና ዘላቂ መሠረት ሆኖ ያገለግላል የሚለውን ተስፋቸውን ከገለጹ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን ረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስት መንበር መገናኛ ጽሕፈት ቤት አዲስ ተጠሪ መሰየማቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የኢተርናል ወርልድ ቴሌቪዥን ኔትወርክ ፕሬዚደንትና ዋና ሥራ አስፈጻሚ የሆኑትን ማሪያ ሞንሴራት አልቫራዶን የቅድስት መንበር መገናኛ ጽሕፈት ቤት ተጠሪ አድርገው ሾመዋል። ይህም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተጀመረ የተሃድሶ ሂደትን የተከተለ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት የኢተርናል ወርልድ ቴሌቪዥን ኔትወርክ ፕሬዚደንትና ዋና

0: ተቋም ውስጥ በቴሌቪዥን፣ በሬዲዮ፣ በህትመት፣ በዲጂታልና በማህበራዊ ሚዲያዎች በኩል በሰባት ቋንቋዎች የሚዘጋጁ ዓለም አቀፍ መድረኮችን በበላይነትና በዋና ስራ አስኪያጅነት መርተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ አልቫራዶን ለቅድስት መንበር መገናኛ ጽፈት ቤት በመሾም በቀድሞ ሩስ ሊቃነ ጳጳሳት ፍራንቺስኮስ የተጀመረውን የቅድስት መንበር ከፍተኛ ጳጳሳዊ ጽፈት ቤቶች የታድሶ ሂደት ቀጥለዋል። ይህም በካቶሊካዊት ቤተ ክርስቲያን አገልግሎት ውስጥ ለወንድና ሴት ምእመናን የአመራርና የኃላፊነት ቦታዎች በአደራ መስጠት እንደሚያሳይ ሲሆን፣ ወይዘሮ አልቫራዶ የቅድስት መንበር መገናኛ ጽፈት ቤት ኃላፊ ሆነው የተሾሙ የመጀመሪያዋ ሴት ምእመን እንደሆኑ ታውቋል። ነፍሲር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቅድስት መንበር ስር በሚገኙ ከፍተኛ ጳጳሳዊ ጽፈት ቤቶች ውስጥ በጀመሩት የተሐድሶ መርሃ ግብር መሠረት እንደ ጎርጎሮሳውያኑ በሰኔ 27 2015 ዓ ምህረት የቫቲካን ዜናን፣ የቫቲካን ሬዲዮን፣ የሎዘርቫቶሬ ሮማኖ ጋዜጣን፣ የቫቲካን ሚዲያዎችን ማለትም የፎቶግራፍ፣ የድምፅና የቪዲዮ አገልግሎቶችን፣ መግለጫ ክፍልን፣ የቫቲካን ማተሚያ ቤትና የፊልም ማህደር ክፍልን በቅድስት መንበር መገናኛ ጽፈት ቤት እንዲመሩ ማድረጋቸው ይታወሳል። የቅድስት መንበር መገናኛ ጽፈት ቤት ከተጠቀሱት ቴክኖሎጂያዊ ተግባራት በተጨማሪ የቤተ ክርስቲያኒቱን እንቅስቃሴ በመገናኛ መስክ ውስጥ ስነ መለኮታዊና ሐዋርያዊ አገልግሎት ገጽታዎችን የሚያጎለብትና የሚያዳብር እንደሆነ ታውቋል። ወይዘሮ አልቫራዶ ከዚህ በፊት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ 2018 ዓመተ ምህረት ከፍተኛ ጳጳሳዊ ጽፈት ቤትን እንዲመሩ የሰየሟቸውን የመጀመሪያ ወንድ ምእመን ዶክተር ፓውሎ ሩፊኒን እንደሚተኩ ታውቋል። ወይዘሮ አልቫራዶ ሹመታቸው ከታወቀ በኋላ በሰጡት መግለጫ ይህ ሹመት ያልጠበቁት ቢሆንም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፍተኛ የሐዋርያዊ አገልግሎት ሥልጣን የተቀበሉበት ወቅት በመሆኑ ላገለግላቸው ልባዊ ፍላጎት አለኝ ብለው፣ ዶክተር ፓውሎ ሩፊኒ ባለፉት ዓመታት ላሳዩት አመራር አመሰግናለሁ። በሮምና በየትኛውም ቦታ ኢየሱስ ክርስቶስን ለዓለም ማቅረብን በወዳጅነትና በተስፋ የጽሕፈት ቤቱን አገልግሎት ማጠናከር እንደሚቀጥሉ እጠብቃለሁ ብለዋል። ዶክተር ፓውሎ ሩፊኒ ለቅድስት መንበር መገናኛ ጽሕፈት ቤት ሠራተኞች በላኩት ደብዳቤ ጽሕፈት ቤቱ በፍጥነት ከሚለዋወጠው የመገናኛ ዓለም ሳያቋርጥ የመጣጣም ግዴታ እንዳለው ገልጸው እንደ ተቋም ከተመሠረተበት ጊዜ ጀምሮ የሚመራቸው ይህ እንደሆነና አሁንም እንደሚመራቸው ገልጸው በዚህ ሰዓትና በጊዜ ሂደት የሚያድግ የኅብረትና የመገናኛ መሣሪያ ሆኖ መገኘት እንደሚገባ አሳስበዋል። ከወይዘሮ ሞንሴራት አልቫራዶ ጋር በሚገባ እንደሚተዋውቁ የገለጹት ዶክተር ፓውሎ ሩፊኒ በቤተ ክርስቲያን ውስጥ አንድ በሚያደርጋቸው በኅብረት መንፈስ ተቀራርበው እንደሚሰሩ ተናግረው በርካታ ቁጥር ላላቸው የጽሕፈት ቤቱ ሠራተኞችን ባስተላለፉት መልእክት ባለፉት 8 ዓመታት አብረው ላደረጉት ጉዞ አመስግነው የቅድስት መንበር መገናኛ ጽሕፈት ቤት ርዕሰ ሊቃነ ጳጳሳትን በአንድነትና በግልጽነት መንፈስ የማገልገል ተልእኮ እያደገ እንዲሄድ ለመርዳት በሚቀጥሉት ወራት ውስጥ ቀስ በቀስ ሽግግር ማድረግ መጀመራቸውን አስረድተዋል። በኢተርናል ወርልድ ቴሌቪዥን ኔትወርክ የመገናኛ ተቋም ውስጥ የቦርድ ሊቀመንበርና ዋና ሥራ አስኪያጅ የሆኑት አቶ ሚካኤል ፒ ዋርሶ በበኩላቸው ወይዘሮ አልቫራዶ በኔትወርኩ ውስጥ ባሳለፏቸው ዓመታት አብሯቸው ከሚሰሩት ሰዎች እምነትና አክብሮት ማግኘታቸውን ተናግረው አክለውም ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማገልገል በሚጀምሩበት በዚህ ከፍተኛ ተልእኮ የኢተርናል ወርልድ ቴሌቪዥን ኔትወርክ ሠራተኞች ሙሉ የጸሎትና የማበረታቻ ድጋፍ እንደሚያቀርቡላቸው አረጋግጠዋል።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የግንቦት 26 2018 ዓ.ም ዕለታዊ ስርጭታችንን ነው። ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጭብጥ ይፋ ማድረጓ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
0: ቫቲካን የዓለም የፍጥረት እንክብካቤ የጸሎት ቀን ጭብጥ ይፋ ማድረጓ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በነሐሴ 26 2018 ዓ.ም ለሚከበረው የዓለም የፍጥረት እንክብካቤ የጸሎት ቀን የመረጡት ርዕስ ይፋ ሆኗል። ቅዱስነታቸው የመረጡት ርዕስ ከትንቢተ ኢሳይያስ ምዕራፍ 2 ቁጥር 4 የተወሰደ ሲሆን ይህም ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ የሚል እንደሆነ ታውቋል። የቅዱስነታቸው መሪ ጭብጥ ይፋ የሆነው በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት በኩል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በየዓመቱ ለሚከበረው የዓለም የፍጥረት እንክብካቤ የጸሎት ቀን መሪ ጭብጥ ይሆን ዘንድ በትንቢተ ኢሳይያስ ምዕራፍ 2 ቁጥር 4 ላይ ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ የሚለውን ጥቅስ መርጠዋል። ጳጳሳዊ ጽሕፈት ቤቱ በመግለጫው የቅዱስነታቸው መልእክት በጦርነትና በአካባቢ መራቆት መካከል ያለውን ግንኙነት የሚያጎላ መሆኑን አስታውቋል። እንዲህ ዓይነቱ የአካባቢ መራቆት ፍጥረት

0: ትን የመንከባከብ ግዴታችን መጣሱንና እንዲሁም በመቶ ሚሊዮን የሚቆጠሩ ሰዎች ህይወት ለረጅም ጊዜ አደጋ መጋለጡን የሚያሳይ እንደሆነ መግለጫው አስታውቋል። ከዚህም በላይ በአሁኑ ወቅት ጦርነት በተፈጠረው ላይ ያለውን ተጽዕኖ በስፋት አለመገንዘባችን በቂ ተቋማት እንዲፈጠሩ ወይም ግጭቶችን ለመከላከልና አለመግባባቶችን በሰላማዊ መንገድ ለመፍታት የታለሙ ኃላፊነት የሚሰማቸው ውሳኔዎች እንዲሰጡ አላደረገም ሲል አክሏል። መግለጫው በመጨረሻም ነብዩ ኢሳያስ የጦር መሳሪያዎች ወደ ግብርና መሳሪያዎች መለወጥ እንዳለባቸው የሚተነብይበት ክፍል ከአመጽና ከውድመት ይልቅ ለልማትና ዘላቂነት ቅድሚያ መስጠት እንደሚገባ የቀረበ ግልጽ ግብዣ ነው ሲል ደምድሟል።
1: አድማጮቻችን የዛሬው የረቡዕ የግንቦት 26 2018 ዓ.ም ተመረተ ለታው ስርጭታችን ዚላ በቃ ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የግንቦት 27 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የግንቦት 27 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምእመናን ዘንድ ዛሬ ሐሙስ ግንቦት 27 2018 ዓመተ ምህረት ጌታችን የኢየሱስ ክርስቶስ ክቡር ሥጋውና ክቡር ደሙ የሚከበርበት በዓል ላይ እንገኛለን። ይህንን አስመልክተን በዛሬው ለስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን በቅድሚያ የምናቀርበው በቅዱስ ቁርባን ውስጥ የኢየሱስ ሕይወት ለሁላችንም የተሰጠነው በሚላ ርስት የቀረበ አንድ ዘለግ ያለ አስተምሮና በመቀጠል ስለ ቅዱስ ቁርባን ያዘጋጀነውን አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ወልደጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ አሁንም በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 9 ከቁጥር 11 እስከ 17 ላይ እንደተጠቀሰው እርሱም ተቀብሏቸው ስለ እግዚአብሔር መንግሥት ይነግራቸው ነበር። ፈውስ የሚያስፈልጋቸውንም ፈውሳቸው። ቀኑም ሊመሽ ሲል 12ቱ ወደ እርሱ ቀርበው ያለነው በምድረ በዳ ስለሆነ ሕዝቡ ወደ አካባቢ መንደርና ገጠር ሄደው ማደሪያና ምግብ እንዲፈልጉ አሰናብታቸው አሉት። እርሱ ግን የሚበሉትን እናንተው ስጧቸው አላቸው። እነርሱም ለዚህ ሁሉ ሕዝብ የሚበቃ ምግብ ሄደን ካልገዛን በስተቀር እኛ ያለን ከአምስት እንጀራና ከሁለት ዓሣ አይበልጥም አሉት። 5000 ያህል ወንዶች በዚያ ነበሩና። ኢየሱስም ደቀ መዛሙርቱን ሕዝቡን በ50 ሰው መድባችሁ አስቀምጧቸው አላቸው። ደቀ መዛሙርቱም በታዘዙበት መሠረት ሰዎቹ እንዲቀመጡ አደረጉ። እሱም 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ እያየ ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ደቀ መዛሙርቱም ከእነርሱ የተረፈውን ቁርስራሽ እንጀራ 12 መሶብ አነሱ። ይህ የክርስቶስ ወንጌል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ እንደምን ዋላችሁ? ዛሬ የክርስቶስ ቅዱስ ሥጋና ክቡር ደም የሚታወስበት በዓል ተከብሮ የዋለ እንደሚገኝ ይታወቃል። በመጨረሻው ራት ወቅት የተቋቋመው ቅዱስ ቁርባን የጉዞ መዳረሻ ይመስላል። ኢየሱስ በብዙ ምልክቶች ተመስሏል። ከሁሉም በላይ በዛሬው የቅዳሴ ወንጌል ውስጥ የተነገረው ኢየሱስ በአምስት እንጀራና በሁለት ዓሣ 5000 ሰዎችን የመገበበት ሁኔታን እናያለን። ቀደም ሲል እንደሰማነው በሉቃስ ወንጌል ምዕራፍ 9 ከቁጥር 11 እስከ 17 ላይ እንደተገለጸው ኢየሱስ ቃሉን ለመስማትና ከተለያዩ ክፉ መንፈስ ለመገላገል የተከተሉትን እጅግ ብዙ ሰዎችን ይንከባከባል። 5 እንጀራና 2 ዓሣ ባረከ፣ ቆርሶም ለደቀ መዛሙርቱ በመስጠት እንዲያከፋፍሉ አደረገ። እናም ሁሉም በልተው ጠገቡ ይለናል የሉቃስ ወንጌል ምዕራፍ 9 ቁጥር 17 ላይ እንደተገለጸው። በቅዱስ ቁርባን ውስጥ ሁሉም ሰው ይህንን የጌታን አፍቃሪና ተጨባጭ ትኩረት ሊለማመዱ ይችላሉ። የክርስቶስ ሥጋና ደም በእውነት የሚቀበሉ መብላት ብቻ ሳይሆን ይጠግባሉ፣ ለመብላትና ለመርካት። በቅዱስ ቁርባን ሁለት አስፈላጊ ነገሮች ይጠግባሉ። አንደኛ መብላት። ሁሉም በልተዋል ሲል ቅዱስ ሉቃስ ጽፏል። በመሸ ጊዜ የደቀ መዛሙርቱ ሸንጎ ኢየሱስ ሕዝብን በማሰናበት ምግብ ፍለጋ እንዲሄዱ እንዲያደርግ ጠየቀ። ነገር ግን መምህሩ ለእነዚህም ሰዎች ምግብ ለማቅረብ ይፈልጋል። እርሱን ያዳመጡት የነበሩትንም መመገብ ይፈልጋል። የእንጀራውንና የዓሣውን ተአምር በአስደናቂ ሁኔታ ሳይሆን የተከሰተው፣ ነገር ግን በምስጢር ማለት ይቻላል በዚህ መልኩ ነበር የተከሰተው። በቃና ዘገሊላ ሰርግ ላይ እንደተከሰተው እንጀራውን ከእጅ ወደ እጅ ሲሸጋገር መጠኑ እየጨመረ ሄዷል። ሕዝቡም ሲበሉ ኢየሱስ ሁሉንም ነገር እንደሚንከባከብ ተገነዘቡ። ይህ በቅዱስ ቁርባን ውስጥ ያለው ጌታ ነው። የሰማይ ዜጎች እንድንሆን ጠርቶናል። ነገር ግን በተመሳሳይ ጊዜ እዚህ ምድር ላይ የምንገጥመውን ጉዞ ምግብ ውስጥ ያስገባል። በመሶቤ ውስጥ ምንም እንጀራ ከሌለኝ እርሱ ራሱ ያውቃልና ይንከባከበኛል። አንዳንድ ጊዜ ቅዱስ ቁርባንን ግልጽ ባልሆነ መንገድ ራቅ አድርገን በተመለከትን ቁጥር፣ ምናልባትም ብሩህና በዕጣን የታወጀ አድርገን ብቻ በምንመለከትበት ወቅት ከዕለት ተዕለት ሕይወታችን ችግር የራቀ የመገደብ አደጋ አለ። እንደ እውነቱ ከሆነ ከሁሉም መሠረታዊ ነገሮች ጀምሮ ጌታ ፍላጎቶቻችንን ሁሉ ወደ ልባችን ያስገባል። ለደቀ መዛሙርቱም የሚበሉትን ስጧቸው የሉቃስ ወንጌል ምዕራፍ 9 ቁጥር 13 ላይ እንደተገለጸው እንዳለው ሁሉ በቀን ሲያዳምጡት ለነበሩ ሰዎች ምሳሌ ሊሰጣቸው ይፈልጋል። የቅዱስ ቁርባንን ስግደት መመዘን የምንችለው ኢየሱስ እንደሚያደርገው ባልንጀራችንን ስንንከባከብ ነው። በዙሪያችን የምግብ ረሃብ አለ፣ ግን ደግሞ ጓደኝነት፣ የመጽናናት፣ የፍቅርና የጥሩ ግንኙነት ረሃብ አለ። ትኩረትን የሚስብ ረሃብ አለ። እናም ቅዱስ ወንጌልን ለመስበክ ረሃብ አለ። ይህንን በቅዱስ ቁርባን እንጀራ ውስጥ እናገኛለን። ለፍላጎታችን የክርስቶስ ትኩረትና ከጎናችን ላሉትም እንዲሁ እንድናደርግ የቀረበልን ግብዣ ነው። ሌሎችን መመገብና መንከባከብ አለብን። ከመብላት በተጨማሪ ግን እርካታን መርሳት አንችልም። ሕዝቡ በተትረፈረፈ ምግብ ምክንያት እንዲሁም ከኢየሱስ የተቀበለውን ደስታና መገረም ረክቷል። በእርግጥ ራሳችንን መመገብ አለብን፣ ነገር ግን እርካታም ያስፈልገናል። ምግቡ የሚሰጠን በፍቅር መሆኑን አውቀን መቀበል አለብን። በክርስቶስ ሥጋና ደም ውስጥ የእርሱን መገኘት ሕይወቱ ለእያንዳንዳችን ሰጥቷል። ወደፊት እንድንሄድ የሚረዳን ብቻ ሳይሆን ራሱንም ይሰጠናል። ራሱን የጉዞአችን አጋር ያደርጋል። ወደ ጉዳያችን ይገባል። ብቻችንን ስንሆን ይጎበኘናል። የጋለ ስሜት ይመልስልናል። ይህ ጌታ ለሕይወታችን፣ ለጨለማዎቻችንና ለጥርጣሬዎቻችን ትርጉም ሲሰጥ ያረካናል። ትርጉሙን ያያል። ይህ ደግሞ ጌታ የሚሰጠው ትርጉም ያረካናል። ይህ ሁሉ ሰው የሚፈልገውን የበለጠ ይሰጠናል፣ ማለትም የጌታ መገኘት። በእርሱ መገኘት ሙቀት ሕይወታችን ይለውጥልናል። ያለሱ ሁሉም ነገር በእውነት ግራጫ ይሆናል። የክርስቶስን ሥጋና ደም እያከበርን ጌታ ሆይ ወደፊት የሚሄድበትን የዕለት እንጀራ ስጠኝ፣ ጌታ ሆይ ፊትህን አጥግበኝ ብለን በልባችን እንጠይቀው። ድንግል ማርያም ለኢየሱስ እንዴት እንደምንሰግድ እንድታስተምረን በቅዱስ ቁርባን እንድንኖር እርሱንም ለወንድሞቻችንና እህቶቻችን እንድናካፍል ትረዳን ዘንድ አማላጅነቷን ልንማጸን ይገባናል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የግንቦት 27 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው ዛሬ ሐሙስ ግንቦት 27 2018 ዓመተ ምህረት የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምእመናን ዘንድ የጌታችን የኢየሱስ ክርስቶስ ክቡር ሥጋውና ክቡር ደሙ የሚከበርበት በዓል ላይ እንገኛለን። ይህንን አስመልክተን በዛሬው ዕለት ልዩ ስርጭታችን በማስከተል ስለ ቅዱስ ቁርባን የተመለከተ አንድ አስተንትኖ በባልደረባችን ዮሐንስ መኮንን ቀርቧል። እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ምስጢረ ቁርባን። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሳዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መሥዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መሥዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መሥዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የርኅራኄን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን አእምሮ በጸጋ የተሞላበትን የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራን መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ።
በመሆኑም መስዋዕት በመናቀርብበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ህብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ህብስትና ወይን ባወጣው ንጉሥና ካህን በሆነው በመልከጼዴቅ ድርጊት ቤተ ክርስቲያንም የራሷን መስዋዕት አስቀድማ ትመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ህብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመስዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብፅ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብፅ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ህብስት እንደሆነ ሁል ጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለህብስቱና ለጽዋው ቡራኬ አዲስና ገላጭ ትርጉም ሰጥቷል። እንጀራውን የማትረፍረፉ ታምራት ማለትም ጌታ እንጀራውን ባርኮና ቆርሶ እልፍ አላፍ ሰዎችን እንዲመገቡ ለደቀ መዛሙርቱ የሰጠበት ሥርዓት የዚህን ልዩ የሆነ የመሥዋዕተ ቅዳሴ ህብስት መትረፍረፍ ያመለክታል። በቃና ውሃን ወደ ወይን ጠጅ የለወጠበት ምልክት የኢየሱስን የክብር ሰዓት አስቀድሞ ያበስራል። በእግዚአብሔር አብ መንግሥት በሚፈጸመው የሰርግ ራት ላይ ምእመናን የክርስቶስ ደም የሆነውን አዲስ የወይን ጠጅ እንደሚጠጡ ግልጽ ያደርጋል። የመጀመሪያ የሕማማቱ ዜና እንዳስቀየማቸው ሁሉ ስለ ቅዱስ ቁርባኑም በነገራቸው ጊዜ ደቀ መዛሙርቱ ተከፋፍለው ነበር። ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ቅዱስ ቁርባንና መስቀሉ መሰናክሎች ናቸው፣ ያው ምስጢር ነው። የሚከፋፍል ጉዳይ በመሆኑ ከቶ አያቋርጥም። እናንተ ደግሞ ልትሄዱ ትወዳላችሁን የሚለው የጌታ ጥያቄ እርሱ ብቻ የዘለዓለም ሕይወት ቃል እንዳለው ለማወቅ በሚያስችል የፍቅር ግብዣ ለዘመናት ያስተጋባል። የቅዱስ ቁርባንን ስጦታ በእምነት መቀበል ጌታን ራሱን መቀበል እንደሆነ የሚያሳይ አባባል ነው። የቅዱስ ቁርባን መመስረት ጌታ የእርሱ የሆኑትን ሁሉ ወደዳቸው፣ የወደዳቸውም እስከ መጨረሻው ነበር። ይህን ዓለም ትቶ ወደ እግዚአብሔር አብ የሚሄድበት ጊዜ መድረሱን ሲያውቅ ከማዕድ ተነስቶ የደቀ መዛሙርቱን እግር አጠበ፣ የፍቅርንም ትእዛዝ ሰጣቸው። የፍቅርና የተስፋ ቃል ሊተውላቸው ከእርሱ እንዳይለዩና የፋሲካው ተካፋዮች እንዲሆኑ ስለፈለገ ለሞቱና ለትንሣኤው መታሰቢያ ይሆን ዘንድ ቅዱስ ቁርባንን ሠራ። ሐዋርያቱንም ተመልሶ ዳግም እስኪመጣ ድረስ እንዲያከብሩ ታዘዛቸው። በዚህም የአዲስ ኪዳን ካህናት አደረጋቸው። ሦስቱም ወንጌሎችና ቅዱስ ጳውሎስ የቅዱስ ቁርባንን ምስረታ ታሪክ አስረክበውናል። ቅዱስ ዮሐንስ በበኩሉ በቅፍርናሆም ምኵራብ የቅዱስ ቁርባን ዝግጅት ያበሰረውን የኢየሱስን ንግግር ዘግቦልናል። ኢየሱስም ከሰማይ የወረደ የሕይወት ኅብስት ብሎ ራሱን ይጠራል። ኢየሱስ በቅፍርናሆም ለሐዋርያቱ ሥጋና ደሙን እንደሚሰጥ የተናገረው ቃል ይፈጸም ዘንድ የመረጠው የፋሲካን ጊዜ ነበር። ከሐዋርያቱ ጋር የሕማማቱን ማዕድ የተካፈለበትን የመጨረሻውን ራት በማክበር ኢየሱስ ለአይሁዳውያን የፋሲካ በዓል ትክክለኛ ትርጉሙን ሰጠ። የኢየሱስ በሞትና በትንሣኤው ወደ እግዚአብሔር አብ መሄድ አዲሱ ፋሲካ በመጨረሻው ራት ተጠቁሟል። የአይሁዳውያንን ፋሲካ በሚፈጽመው በቅዱስ ቁርባንም ተከብሯል። በመንግሥቱ ክብር ቤተ ክርስቲያን የምትቀዳጀውን የመጨረሻውን ፋሲካም አስቀድሞ ይተነብያል። ይህንን ለእኔ መታሰቢያ አድርጉት። ሥራዎቹንና እርሱ ዳግም እስኪመጣ ድረስ የሚሉትን ቃላትን ደጋግሞ ለማለት የሰጠው የኢየሱስ ትእዛዝ ኢየሱስንና የሠራውን እስክናስታውስ ብቻ የሚጠይቅ አይደለም። ስለ ክርስቶስ፣ ስለ ሕይወቱ፣ ስለ ሞቱ፣ ስለ ትንሣኤውና በአብ ዘንድም አማላጅ ስለሆኑ በሐዋርያቱና በተከታዮቻቸው በሚከናወነው ሥርዓተ አምልኮ በመታሰቢያውም ላይ ያተኮረ ጭምር ነው። ከመጀመሪያ አንስቶ ቤተ ክርስቲያን ለጌታ ትእዛዝ ታማኝ ሆና ቆይታለች። ስለ ኢየሩሳሌሟ ቤተ ክርስቲያን እንዲህ የሚል ተጽፏል። እርሱ ለሐዋርያት ትምህርት አብሮ ለመኖር እንጀራ ለመቁረስና ለጸሎት ራሳቸውን አስገዙ። በየቀኑ በቤተ መቅደስ በአንድነት እየተሰበሰቡ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ይመገቡ ነበር። ከሁሉም በላይ ክርስቲያኖች እንጀራ ለመቁረስ የተሰበሰቡት በሳምንቱ መጀመሪያ ቀን እሁድ በኢየሱስ ትንሣኤ ዕለት ነበር። ከዚያ ዘመን አንስቶ እስካለንበት ጊዜ ድረስ የቅዱስ ቁርባን ሥርዓት ያንኑ መሠረታዊ መልኩን ጠብቆ መቀጠሉ ዛሬ በየትኛውም ቤተ ክርስቲያን የሚያጋጥመን ጉዳይ ነው። ዛሬም የቤተ ክርስቲያን ሕይወት ማዕከል ሆኖ ይገኛል። በዚህ አኳኋን ከአንዱ ወደ ሌላው አከባበር በመሸጋገር ዳግም እስኪመጣ ድረስ የኢየሱስን ምስጢር ፋሲካ እያወጁ ተጓዦቹ የእግዚአብሔር ሕዝቦች ጠባቧን የመስቀል ጎዳና ተከትለው ምርጦቹ ሁሉ በመንግሥተ ሰማያት ማዕድ ዙሪያ እስከሚቀመጡባት ዕለት ድረስ ወደ ሰማያዊው ግብዣ ይጓዛሉ።

0: ስምንት ዓመተ ምህረት ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የግንቦት 27 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የግንቦት 27 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምዕመናን ዘንድ ዛሬ ሐሙስ ግንቦት 27 2018 ዓ.ም ጌታችን የኢየሱስ ክርስቶስ ክቡር ሥጋውና ክቡር ደሙ የሚከበርበት በዓል ላይ እንገኛለን። ይህንን አስመልክተን በዛሬው ለስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን በቅድሚያ የምናቀርበው በቅዱስ ቁርባን ውስጥ የኢየሱስ ሕይወት ለሁላችንም የተሰጠነው በሚል አርዕስት የቀረበ አንድ ዘለግ ያለ አስተምሮና በመቀጠል ስለ ቅዱስ ቁርባን ያዘጋጀነውን አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራት ወልደ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ አሁንም በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 9 ከቁጥር 11 እስከ 17 ላይ እንደተጠቀሰው እርሱም ተቀብሏቸው ስለ እግዚአብሔር መንግሥት ይነግራቸው ነበር። ፈውስ የሚያስፈልጋቸውንም ፈውሳቸው። ቀኑም ሊመሽ ሲል 12ቱ ወደ እርሱ ቀርበው ያለነው በምድረ በዳ ስለሆነ ሕዝቡ ወደ አካባቢ መንደርና ገጠር ሄደው ማደሪያና ምግብ እንዲፈልጉ አሰናብታቸው አሉት። እርሱ ግን የሚበሉትን እናንተው ስጧቸው አላቸው። እነርሱም ለዚህ ሁሉ ሕዝብ የሚበቃ ምግብ ሄደን ካልገዛን በስተቀር እኛ ያለን ከአምስት እንጀራና ከሁለት ዓሣ አይበልጥም አሉት። 5000 ያህል ወንዶች በዚያ ነበሩና። ኢየሱስም ደቀ መዛሙርቱን ሕዝቡን በ50 ሰው መድባችሁ አስቀምጧቸው አላቸው። ደቀ መዛሙርቱም በታዘዙበት መሠረት ሰዎቹ እንዲቀመጡ አደረጉ። እሱም 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ እያየ ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ደቀ መዛሙርቱም ከእነርሱ የተረፈውን ቁርስራሽ እንጀራ 12 መሶብ አነሱ። ይህ የክርስቶስ ወንጌል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።

يتوددات وندموتشنا اهتوتشي اندمن عرفدات اندمن والاتشيو زاري يكريستوس كدوسكانا كبردم يمي تاوسبت بقال تكبرو يوالن دميجن يتاوكال بمجر رشاورات وقت يتكواق عمو كدوس كربان يقوزو مدارشاي مسلال يسوس ببزو ملكتوش تمسلوال كهولون بلاي بزاريو يكداسي وانجيل وست يتنقرو يسوس بامستنجرانا بهولت آسا امستشي سووتشين يمقببتوني تان النايلن كده مسيلن دسمانو بلوك آس وانجيل مرافزت انك كتر اسران دس كاسرا سبات لاي اندتقلسو ኢየሱስ ቃሉን ለመስማትና ከተለያዩ ክፉ መንፈስ ለመገላገል የተከተሉትን እጅግ ብዙ ሰዎችን ይንከባከባል። አምስት እንጀራና ሁለት አሳ ባረከ ቆርሶም ለደቀ መዛሙርቱ በመስጠት እንዲያከፋፍሉ አደረገ። እናም ሁሉም በልተው ጠገቡ ይለናል የሉቃስ ወንጌል ምዕራፍ 9 ቁጥር 17 ላይ እንደተገለጸው። በቅዱስ ቁርባን ውስጥ ሁሉም ሰው ይህንን የጌታን አፍቃሪና ተጨባጭ ትኩረት ሊለማመዱ ይችላሉ። የክርስቶስ ሥጋና ደም በእውነት የሚቀበሉ መብላት ብቻ ሳይሆን ይጠግባሉ። ለመብላትና ለመርካት በቅዱስ ቁርባን ሁለት አስፈላጊ ነገሮች ይጠግባሉ። አንደኛ መብላት። ሁሉም በልተዋል ሲል ቅዱስ ሉቃስ ጽፏል። በመሸ ጊዜ የደቀ መዛሙርቱ ሸንጎ ኢየሱስ ሕዝብን በማሰናበት ምግብ ፍለጋ እንዲሄዱ እንዲያደርግ ጠየቀ። ነገር ግን መምህሩ ለነዚህም ሰዎች ምግብ ለማቅረብ ይፈልጋል። እርሱን ያዳመጡት የነበሩትንም መመገብ ይፈልጋል። የእንጀራውንና የአሳውን ተአምር ባስደናቂ ሁኔታ ሳይሆን የተከሰተው ነገር ግን በሚስጥር ማለት ይቻላል በዚህ መልኩ ነበር የተከሰተው። በቃና ዘገሊላ ሰርግ ላይ እንደተከሰተው እንጀራውን ከእጅ ወደ እጅ ሲሸጋገር መጠኑ እየጨመረ ሄዷል። ሕዝቡም ሲበሉ ኢየሱስ ሁሉንም ነገር እንደሚንከባከብ ተገነዘቡ። ይህ በቅዱስ ቁርባን ውስጥ ያለው ጌታ ነው። የሰማይ ዜጎች እንድንሆን ጠርቶናል። ነገር ግን በተመሳሳይ ጊዜ እዚህ ምድር ላይ የምንገጥመውን ጉዞ ምግብ ውስጥ ያስገባል። በመሶቤ ውስጥ ምንም እንጀራ ከሌለኝ እርሱ ራሱ ያውቃልና ይንከባከበኛል። አንዳንድ ጊዜ ቅዱስ ቁርባንን ግልጽ ባልሆነ መንገድ ራቅ አድርገን በተመለከትን ቁጥር ምናልባትም ብሩህና በእጣን የታወጀ አድርገን ብቻ በምንመለከትበት ወቅት ከዕለት ተዕለት ሕይወታችን ችግር የራቀ የመገደብ አደጋ አለ። እንደውነቱ ከሆነ ከሁሉም መሰረታዊ ነገሮች ጀምሮ ጌታ ፍላጎቶቻችንን ሁሉ ወደ ልባችን ያስገባል። ለደቀ መዛሙርቱም የሚበሉትን ስጧቸው የሉቃስ ወንጌል ምዕራፍ 9 ቁጥር 13 ላይ እንደተገለጸው እንዳለ ሁሉ በቀን ሲያዳምጡት ለነበሩ ሰዎች ምሳሌ ሊሰጣቸው ይፈልጋል። የቅዱስ ቁርባንን ስግደት መመዘን የምንችለው ኢየሱስ እንደሚያደርገው ባልንጀራችንን ስንንከባከብ ነው። በዙሪያችን የምግብ ረሃብ አለ፣ ግን ደግሞ ጓደኝነት፣ የመጽናናት፣ የፍቅርና የጥሩ ግንኙነት ረሃብ አለ። ትኩረትን የሚስብ ረሃብ አለ። እናም ቅዱስ ወንጌልን ለመስበክ ረሃብ አለ። ይህንን በቅዱስ ቁርባን እንጀራ ውስጥ እናገኛለን። ለፍላጎታችን የክርስቶስ ትኩረትና ከጎናችን ላሉትም እንዲሁ እንድናደርግ የቀረበልን ግብዣ ነው። ሌሎችን መመገብና መንከባከብ አለብን። ከመብላት በተጨማሪ ግን እርካታን መርሳት አንችልም። ሕዝቡ በተትረፈረፈ ምግብ ምክንያት እንዲሁም ከኢየሱስ የተቀበለውን ደስታና መገረም ረክቷል። በርግጥ ራሳችንን መመገብ አለብን፣ ነገር ግን እርካታም ያስፈልገናል። ምግቡ የሚሰጠን በፍቅር መሆኑን አውቀን መቀበል አለብን። በክርስቶስ ሥጋና ደም ውስጥ የእርሱን መገኘት ሕይወቱን ለእያንዳንዳችን ሰጥቷል። ወደፊት እንድንሄድ የሚረዳን ብቻ ሳይሆን ራሱንም ይሰጠናል። ራሱን የጉዞአችን አጋር ያደርጋል። ወደ ጉዳያችን ይገባል። ብቻችንን ስንሆን ይጎበኘናል። የጋለ ስሜት ይመልስልናል። ይህ ጌታ ለሕይወታችን፣ ለጨለማዎቻችንና ለጥርጣሬዎቻችን ትርጉም ሲሰጥ ያረካናል። ትርጉሙን ያያል። ይህ ደግሞ ጌታ የሚሰጠው ትርጉም ያረካናል። ይህ ሁሉ ሰው የሚፈልገውን የበለጠ ይሰጠናል፣ ማለትም የጌታ መገኘት። በርሱ መገኘት ሙቀት ሕይወታችን ይለውጥልናል። ያለሱ ሁሉም ነገር በእውነት ግራጫ ይሆናል። የክርስቶስን ሥጋና ደም እያከበርን ጌታ ሆይ ወደፊት የሚሄድበትን የዕለት እንጀራ ስጠኝ፣ ጌታ ሆይ ፊትህን አጥግበኝ ብለን በልባችን እንጠይቀው። ድንግል ማርያም ለኢየሱስ እንዴት እንደምንሰግድ እንድታስተምረን በቅዱስ ቁርባን እንድንኖር እርሱንም ለወንድሞቻችንና እህቶቻችን እንድናካፍል ትረዳን ዘንድ አማላጅነቷን ልንማጸን ይገባናል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የግንቦት 27 2018 ዓ.ም ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው ዛሬ ሐሙስ ግንቦት 27 2018 ዓ.ም የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምእመናን ዘንድ የጌታችን የኢየሱስ ክርስቶስ ክቡር ሥጋውና ክቡር ደሙ የሚከበርበት በዓል ላይ እንገኛለን። ይህንን አስመልክተን በዛሬው ዕለት ልዩ ስርጭታችን በማስከተል ስለ ቅዱስ ቁርባን የተመለከተ አንድ አስተንት ነው በባልደረባችን ዮሐንስ መኮንን ቀርቧል። እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ምስጢረ ቁርባን። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሳዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መስዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መስዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መስዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የርኅራይን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን አእምሮ በጸጋ የተሞላበትን የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራ መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ። ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ።
በመሆኑም መስዋዕት በመናቀርብበት ጊዜ የሰው ልጅ እጆች ይስራ ፍሬ የሆኑትን ህብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ህብስትና ወይን ባወጣው ንጉስና ካህን በሆነው በመልከጼዴቅ ድርጊት ቤተክርስቲያንም የራስዋን መስዋዕት አስቀድማ ተመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ህብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመስዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብጽ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብጽ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ህብስት እንደሆነ ሁል ጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለህብስቱና ለጽዋው ቡራኬ አዲስና ገላጭ ትርጉም ሰጥቷል። እንጀራውን የማትረፍረፉ ተአምራት ማለትም ጌታ እንጀራውን ባርኮና ቆርሶ እልፍ አእላፍ ሰዎችን እንዲመገቡ ለደቀ መዛሙርቱ የሰጠበት ሥርዓት የዚህን ልዩ የሆነ የመሥዋዕተ ቅዳሴ ህብስት መትረፍረፍ ያመለክታል። በቃና ውሃን ወደ ወይን ጠጅ የለወጠበት ምልክት የኢየሱስን የክብር ሰዓት አስቀድሞ ያበስራል። በእግዚአብሔር አብ መንግሥት በሚፈጸመው የሰርግ ራት ላይ ምእመናን የክርስቶስ ደም የሆነውን አዲስ የወይን ጠጅ እንደሚጠጡ ግልጽ ያደርጋል። የመጀመሪያ የሕማማቱ ዜና እንዳስቀየማቸው ሁሉ ስለ ቅዱስ ቁርባኑም በነገራቸው ጊዜ ደቀ መዛሙርቱ ተከፋፍለው ነበር። ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ቅዱስ ቁርባንና መስቀሉ መሰናክሎች ናቸው፣ ያው ምስጢር ነው። የሚከፋፍል ጉዳይ በመሆኑ ከቶ አያቋርጥም። እናንተ ደግሞ ልትሄዱ ትወዳላችሁን የሚለው የጌታ ጥያቄ እርሱ ብቻ የዘለዓለም ሕይወት ቃል እንዳለው ለማወቅ በሚያስችል የፍቅር ግብዣ ለዘመናት ያስተጋባል። የቅዱስ ቁርባንን ስጦታ በእምነት መቀበል ጌታን ራሱን መቀበል እንደሆነ የሚያሳይ አባባል ነው። የቅዱስ ቁርባን መመስረት ጌታ የእርሱ የሆኑትን ሁሉ ወደዳቸው፣ የወደዳቸውም እስከ መጨረሻው ነበር። ይህን ዓለም ትቶ ወደ እግዚአብሔር አብ የሚሄድበት ጊዜ መድረሱን ሲያውቅ ከማዕድ ተነስቶ የደቀ መዛሙርቱን እግር አጠበ፣ የፍቅርንም ትእዛዝ ሰጣቸው። የፍቅርና የተስፋ ቃል ሊተውላቸው ከእርሱ እንዳይለዩና የፋሲካው ተካፋዮች እንዲሆኑ ስለፈለገ ለሞቱና ለትንሣኤው መታሰቢያ ይሆን ዘንድ ቅዱስ ቁርባንን ሠራ። ሐዋርያቱንም ተመልሶ ዳግም እስኪመጣ ድረስ እንዲያከብሩ ታዘዛቸው። በዚህም የአዲስ ኪዳን ካህናት አደረጋቸው። ሦስቱም ወንጌሎችና ቅዱስ ጳውሎስ የቅዱስ ቁርባንን ምስረታ ታሪክ አስረክበውናል። ቅዱስ ዮሐንስ በበኩሉ በቅፍርናሆም ምኵራብ የቅዱስ ቁርባን ዝግጅት ያበሰረውን የኢየሱስን ንግግር ዘግቦልናል። ኢየሱስም ከሰማይ የወረደ የሕይወት ኅብስት ብሎ ራሱን ይጠራል። ኢየሱስ በቅፍርናሆም ለሐዋርያቱ ሥጋና ደሙን እንደሚሰጥ የተናገረው ቃል ይፈጸም ዘንድ የመረጠው የፋሲካን ጊዜ ነበር። ከሐዋርያቱ ጋር የሕማማቱን ማዕድ የተካፈለበትን የመጨረሻውን ራት በማክበር ኢየሱስ ለአይሁዳውያን የፋሲካ በዓል ትክክለኛ ትርጉሙን ሰጠ። የኢየሱስ በሞትና በትንሣኤው ወደ እግዚአብሔር አብ መሄድ አዲሱ ፋሲካ በመጨረሻው ራት ተጠቁሟል። የአይሁዳውያንን ፋሲካ በሚፈጽመው በቅዱስ ቁርባንም ተከብሯል። በመንግሥቱ ክብር ቤተ ክርስቲያን የምትቀዳጀውን የመጨረሻውን ፋሲካም አስቀድሞ ይተነብያል። ይህንን ለእኔ መታሰቢያ አድርጉት። ሥራዎቹንና እርሱ ዳግም እስኪመጣ ድረስ የሚሉትን ቃላትን ደጋግሞ ለማለት የሰጠው የኢየሱስ ትእዛዝ ኢየሱስንና የሠራውን እስክናስታውስ ብቻ የሚጠይቅ አይደለም። ስለ ክርስቶስ፣ ስለ ሕይወቱ፣ ስለ ሞቱ፣ ስለ ትንሣኤውና በአብ ዘንድም አማላጅ ስለሆኑ በሐዋርያቱና በተከታዮቻቸው በሚከናወነው ሥርዓተ አምልኮ በመታሰቢያውም ላይ ያተኮረ ጭምር ነው። ከመጀመሪያ አንስቶ ቤተ ክርስቲያን ለጌታ ትእዛዝ ታማኝ ሆና ቆይታለች። ስለ ኢየሩሳሌሟ ቤተ ክርስቲያን እንዲህ የሚል ተጽፏል። እርሱ ለሐዋርያት ትምህርት አብሮ ለመኖር እንጀራ ለመቁረስና ለጸሎት ራሳቸውን አስገዙ። በየቀኑ በቤተ መቅደስ በአንድነት እየተሰበሰቡ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ይመገቡ ነበር። ከሁሉም በላይ ክርስቲያኖች እንጀራ ለመቁረስ የተሰበሰቡት በሳምንቱ መጀመሪያ ቀን እሁድ በኢየሱስ ትንሣኤ ዕለት ነበር። ከዚያ ዘመን አንስቶ እስካለንበት ጊዜ ድረስ የቅዱስ ቁርባን ሥርዓት ያንኑ መሠረታዊ መልኩን ጠብቆ መቀጠሉ ዛሬ በየትኛውም ቤተ ክርስቲያን የሚያጋጥመን ጉዳይ ነው። ዛሬም የቤተ ክርስቲያን ሕይወት ማዕከል ሆኖ ይገኛል። በዚህ አኳኋን ከአንዱ ወደ ሌላው አከባበር በመሸጋገር ዳግም እስኪመጣ ድረስ የኢየሱስን ምስጢር ፋሲካ እያወጁ ተጓዦቹ የእግዚአብሔር ሕዝቦች ጠባቧን የመስቀል ጎዳና ተከትለው ምርጦቹ ሁሉ በመንግሥተ ሰማያት ማዕድ ዙሪያ እስከሚቀመጡባት ዕለት ድረስ ወደ ሰማያዊው ግብዣ ይጓዛሉ።

0: አድማጮቻችን የዛሬው የሐሙስ የግንቦት 27 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።